አባታችን በሰማዮች ላይ ያለ ተለይቶ መስካን ክብር ስም መንግስተን የምንፈልጋት ካጥንቱ በልጅነት ትምጣት ሰጠና ቤቱን ፈቃድህም እንዲደረግ ይሁን በሰማይም ወተን ተነስተን ከዳይን እንድንኖር እስካና ምግብ ሆኖን ዛሬም በምድር በስጋ ሕይወት ሳለን ምግባችንን በየዕለቱ አውቀህ ስጠን ይቅር በለን የበደልንህም ቢኖር ወንድማችን የበደለንን ነገር እንደ አቅማችን እኛም እንድንል ይቅር በገሃነም በክፉ ሁሉ ማት አትጣለን አድነን እንጂ ከሞት ይችን መንግስት የማያገኛት እልፈት

አቤት ሆይ ድንግል እንዳለሽ ቅዱስ ገብርኤል ሰላም ሰላም ለኪ እንዳርሶ ሁሉንም የጠፋልሽ የነፍሴ ሥጋ መርገም ብሩክ ነው የማኅፀንሽ ፍሬም እንደ ቀድሞ ብሩክ አምላክ ነው ዛሬም እግዚአብሔር ወልድ በመጣ ጊዜ ለካሳ እንበለ ዘር እንደ ንብና እንዳሳ ከነፍስሽ ነፍስ ከሥጋይ ሥጋ ቢነሳ ደስ ያለሽ ወይ ጸጋን አግኝተሽ ከጌታ ደስ ይበልሽ በማቀርብልሽ ሰላምታ ለምኝልን ሳትሰለች ጧት ማታ ውድ ልጅሽ እንዲያደርግልን ይቅርታ ይቅር ብሎ ኃጢአታችንን ሁሉን እንዲያድነን አንቺ ተማጽነናለን